0: قلت انا بسينا واتيتو كوزو كوتا جيش الله بغيرا عيد الاضحى ميقال ايام انت عربي اشير داي حوازوتني زتني مدينة كوتا يو سلات مركز الهداية بي السجدال كبيراتي لازال سوسا و نسبينتا 8:30 AM سلات خونازال 9:30 AM بنتا زحتي ساوا نسبة صوزا عيد سلات السجدال واتيتا مركز الهداية بي فريس بزيت أبرايسون بيم أنوم عيد مبارك إلهو
1: ضيق النفس يسمهل دكام دكامس إلهل وسته كبد إلهل انقدعوس إهن نبل بسم الله والحمد لله والصلاة والسلام على رسول الله محمد صلى الله عليه وسلم ودنا يتكبراتو هي مسك السنة بروغرام تكتاتو تشاتشن أهوني من نقاني ودقمو أسماء الله الحسنى يمنى بساعة تشلينو إن شاء الله ندت لمدون قديه أسماء الله الحسنى بدم بأدرقن إن شاء الله يودنا انتاي من ناسر اللي في بساعة تشنو بسيزن عرات لي اسكا سلاسة أمستين يودرس يا الله نسم آيتن نبر زاري يا الله فكار كونا سلاسة سدستنيون يا الله انسم السم الشكور يميلون يا الله انسم انقديه ودن انت من الناس تلالف اللاتشو ودن انت من ناكر باللاتشو ساعة هاتش اللين يعلنو عوراتشو انقتونو كزيهو لو مقابز ودلو اهون ساعة هاتشن الشكور يميلو يا الله سبحانه وتعالى انسم يمن عبت ساعة هاتشن الشكور يميلو معنو من دنو ترقمو من دنو يميلون كما يتي بفيت كزيفيت انقرين دمنا يو ودمن هدالن معنون اندال لهونو قن بوست يالو سيروش من دنو يميلون ان شاء الله زاري النايلة تادا الشكور يميلو يا الله سبحانه وتعالى سمو باوست وكيازاتشو سيروش باوست وكيازاتشو بركاوش مكاكل من الالو علماءوش عندسو من فيه ضيق النفسي باوستو ضيق تبب بمالتي متبب ميسماوكو هنا ويدمو دكام دكام يميلو اندو هنا ويدمو سونتو كبد يميلو اندو هنا إهنن يا الله نسم الشكور يميلون يا الله سبحانه وتعالى نسم بهنا نقر لا يتصفو يا يزعفون إهي نقر ميسماو بوتالي كبدت كبدت ميلو بوتالي ويم داقمو دكام دكام يميلو بات بوتالي يا بسوالو الشكور يميلون يا الله انسم يسعف بطن يبسو اندازو بوها لي الشكور يميلون أدرقو ينن وها يتطاو با الله سبحانه وتعالى فقد ينن بشتا ينن دكام الله ينسع لتالألو كم يتكامو بتبارة وجمكاكل الله يدرقن تاري عزيقا لما استوس مفلقو نقر من دنو هولي يا الله انسم بمن تكسب بساعت نفعن بيتشا ويم دغمو مثالي حبتك هنا حبتن بتشا ويم دغمو لعافيا كون عافيوان بتشا اسبن يا الله انسم مدغاغم يلبن انما بمجمر درجه نياتنا لله سبحانه وتعالى بلن ان ترلن كذا بحالس يا الله انسم بمدغاغم يميغنيون خير النجر يميغنيون اجرون يميغنيون نفع لما غنيت بميل نيا ان شاء الله لن نيتنا لن لو يقبلني لان انتم الله يقرالن تادا الشكور يميلو يا الله سبحانه وتعالى سم معنى واسم من دنو ترقم من دنو شكر بلو مالت نوعان هلتا ينفنا جو عندما تاكوت عندن يو شكر الواجب سيهون هلتا يو شكر المندوب تبلو يميبالون الشكر الواجب بلو مالت الله يسد نعمة الله يأج نعمة ستونا يأقر نعمة ستونا يأين نعمة ستونا يملاس نعمة ستنا سبحان الله الله يسطن النعمة بنتكس بنزرزر يمن جرس ودلا سبحان الله الله لن يسطن نعمة عجيبنا بتأنبزنا قطرة لنزلكم من نجلو أيد اللمنتم تاليا الله بسطن بزيه بنعمة حرام نقر على مسرات يمن تقولي بلال شكور لزمنا الله بقرآن لي وقليل من عبادي الشكور بلو يتكسل اللهن أمسقاني هنو باريوت اجيك بتام أناسانات جو የትኞቹ በሰጣቸው ኒዕማ ሐራም ላይ የማያውሉት የሰጣቸው ኒዕማ ሐራም ላይ የማያውሉ የሰጣቸው ኒዕማ ሐራም የማይሰሩበት እነዚህ አናሳ ናቸው። ከነዚህ ባሪያዎች መካከል አላህ ያድርገን። ሁለተኛው ሱና የሆነ ሹክር ነው። ይሄም የሆነ ኸይር ነገር በሚከሰትልን ሰዓት፣ የሆነች ነገር በምናገኝበት ሰዓት፣ ልጅ ሲወለድልን፣ ዓፊያ ስንሆን፣ አይ መሳሰለ ነገር ሲከሰት በምላሳችን አልሐምዱሊላህ ብለን የምንላት እቺ ሱና የሆነች ሹክር ትባላለች። ግን በሁሉም ነገር አላህ ልናመሰግን ይገባል። አልሐምዱሊላህ ፊሰራኢ ወደራ። አንዳንድ ሰዎች ምን ይላሉ? አልሐምዱሊላህ እየባሰብን ነው ይላሉ። ይሄ ምንድን ነው? በበላእ ላይ በላእ እንኳን ቢጨመርብህ ሐምድ አድርግ ነው፣ አላህን አመስግን። በበላእ ላይ በላእ እንኳን አላህ ቢጨመርብህ አላህን አመስገኝ። ስብሓነላህ። ናም ታዲያ አሸኩር ብሎ ማለት የአላሁ ስብሓነሁ ወተዓላ ማዕናው ምንድን ነው አለን? ሁወ ለዚ ዩሲቡ ዐለል የሲር። ትንሽ ሰርተን ብዙ የሚመነዳ ማለት ነው። በጣም ትንሽ ስራ ሰርተን ብዙ አጅር የሚሰጠን ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ምን ይላሉ? ላ ተሕቂረነ ሚነል ማዕሩፍ ሸይአ። ማዕሩፍ የሆነን ጥሩ የሆነን ነገር ለመስራት በምታስብበት ሰዓት ትንሽ ናት ብለህ እንዳትንቃት አሉ። ትንሽም ትሁን ትልቅም ትሁን ምንም ነገር ይሁን ስራት። ወለው አን ተልቃ አኻከ ቢወጅህን ጠልቂን አሉ። ወንድምህ ጋር በምትገናኝበት ሰዓት በፈገግታ መገናኘት እንኳን ቢሆን ወንድምህን ስታገኘው ፈገግ ብለህ መገናኘት እቺ ልፋት ድካም ብዙ የሌላት ናት። ግን ሶደቃህ የመስጠት ያክል ይቆጠራል። ትልቅ አጅር ያስገኛል ማለት ነው። እና ቀድ የግፊሩ ላሁ ለከ ቢሃ፣ በዚች በትንሿ ስራ አላህ ኃጢአትህን ሊምርልህ ይችላል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ቁምን ብሏል፣ መን ስተጣዐ ሚንኩም አን የስተቲረ ሚን ናር፣ ከጀሃነም ለመራቅ የቻለ ሰው ያድርጋሉ። ከጀሃነም ራሱን ማራቅ የቻለ ጀሃነም እንዳይገባ መከላከል የቻለ ያድርግ። በምን እንኳን ቢሆን ወለው ቢሸቅ ተምራ ፈልየፍዐል አሉ። በግማሽ ቴምር እንኳን ብትሆን የአንዷን ቴምር ግማሿን እንኳን ያክል ሶደቃ ሰጥተህ ራስን ከጀሃነም ነጃ ማውጣት ከቻልክ አድርጋሉ። እኛ እንኳን ግማሿን ቴምር አይደለም አንዷን ሙሉ ቴምር ሶደቃ ሰጥተህ ብለን ብንባል ሀያ ይይዘናል። እንዲቺ አንድ ፍሬ ቴምር ምን ታደርግለታለች እንላለን። ሰይደቴ ዓኢሻ ግን ያችን ቴምር ሰጥታ ያ የሰጠችው ሰው አይቷ ሲያስተናንሳት ምን ነው አነሰችብህ እንዲህ አለችው። አዎ እቺ አንድ ፍሬ ምን ሰራልኛለች ብሎ ሲላት ከም ፊሃ በውስጧ ምን ያክል አለበት አሉ። ምን ዘራ ምን ያክል ብናኝ በውስጧ አለበት አሉ። ቢቆራረጥ ምን ያክል ብናኝ ይወጣዋል። ምን ለማለት ፈልገ ነው? አላህ በቁርአን ላይ ምን ብሎናል? ወመን ያዕመል ሚስቃለ ዘረትን ኸይረን የራህ። ብናኝ የምታክል እንኳን ኸይረ ስራ ብትሰራ ነገ ቢየውመል ቂያማ ታገኛታለህ። ስለዚህ ትንሽ ናት ብለህ አትናቃት። ትንሽ ናት ብለህ እንዳተዋት። በዛች አላህ ከጀሃነም ነጃ ሊያወጣህ ይችላል። መስጊድ የሚያክል ትልቅ ነገር እንደሞ ሰርተህ የጀሃነም በር ልትከፍትበት ትችላለህ። በእዩልኝ ላይስሙልኝ ከሆነ የሰራው። ስለዚህ ትንሽ ናት ብለህ ምንም ነገርም ቢሆን መናቅ የለብህም። አሸኩር የሚለው የአላህ ስም ታዲያ ማዕነው ምንድን ነው አለን? ትንሽ ስራ ሰርተን ብዙን የሚሰጠን ብዙ አጅር የሚሰጠን ማን ነው? ያኔ ትንሽ ጣዓ አድርገን ዩሲቡና አጅራችንን ሲሰጠን ግን ሰዋባችንን በሚሰጠን ሰዓት ግን እጥፍ ድርብ አድርጎ የሚሰጥ ማለት ነው። አላህ ለዚህም በቁርአን ላይ ምን ይላል? ኢነ ረበና ለገፉሩን ሸኩር። ለዚህም አላህ በቁርአን ላይ ምን ይለናል? ኢነ ረበና ለገፉሩን ሸኩር። ጌታችን እኮ አላሁ ስብሓነሁ ወተዓላ ለገፉር ነው፣ ወንጀልን መሐሪ ነው። ከዚህ ፊት በዱንያ ላይ ሰርተን ሳንቶበት የሞት ነው ወንጀል ካለ ያንን ወንጀል የሚምር እንደዛው ሸኩር በሰራ ነው ስራ በሰራ ነው ያኔ በዱንያ ላይ እያለን በሰራ ነው ኸይር ስራ ጀነትን የሚመነዳ የሆነ ጌታ ነውና አላሁ ስብሓነሁ ወተዓላን ልናመሰግን ይገባል። እዚህ ጋር ነቢዩላህ ኑህ ዓለይሂ ሰላም እንደምታውቁት ከዑሉል ዓዝም መካከል አንዱ ናቸው። ማለትም በሶብር ደረጃ የመጨረሻ ሌቭል ላይ የደረሱ እነዚህ ዑሉል ዓዝም ተብለው የሚባሉት አንደኛው ነቢዩ ሙሐመድ ናቸው ሶለላሁ ዓለይሂ ወሰለም። ከዛም ነቢዩላህ ኢብራሂም ዓለይሂ ሰላም ይከተላሉ። ከዛም ነቢዩላህ ሙሳ ዓለይሂ ሰላም ይከተላሉ። ከዛ ነቢዩላህ ዒሳ ዓለይሂ ሰላም፣ መጨረሻ ነቢዩላህ ኑህ ዓለይሂ ሰላም ናቸው። ታዲያ እኒህ ነቢዩላህ ኑህ ዓለይሂ ሰላም ስማቸው ማን ነው የሚለውን ስናይ አንዳንድ ዑለማዎች ምን አሉ? ዓብዱሸኩር ነበር አሉ። ዓብዱሸኩር ተብሎ ይባላሉ። ከፊሎቹ ደግሞ ዓብዱልገፋር ተብሎ ይባላሉ አሉ። ዒምራን ኢብን ሱለይም ተብሎ የሚባሉት رضي الله تعالى عنه من قالوا يا نبي الله نوح عليه السلام سماچو عبد الشكور نبرالو لمن دنو بزي سم يتطروتي لالو منم عينت نجر بميسرو بالساعات اللهن يمسغنو نبره قالوا اذا اكل بميبل بالساعات من يلو نبر الحمد لله الذي اطعمني لا يبلني هنا وجيتا لله مسغنا يجباو ولو شاء بفلق نوركو لاجعاني ያስርበይ ነበር ይላሉ። ሲጠጡ ምን ይላሉ? አልሐምዱሊላህ الذي ሰቃኒ ይህንን ውሃ ላጠጣኝ ጌታ ለአላህ ምስጋና ይገባው ወለው ሻአ ለአዝማዓኒ ቢፈልግ ኑሮ